የሚሏት ዘፈን የሚሏት ዘፈን ታጫውተኝ ናለች ብቻዬን ስሆን ታጫውተኝ ናለች ብቻዬን ስሆን ሰው ወደ ልናናፈን

የበተናን ልቤ የተሰበሰበው ከንገዲክናል ከልህም ካልቀለሉ አትገኝ ከንገዲክናል ከልህም ካልቀለሉ አትገኝ ፈቅር ደና ሰንበቴ ዋክም ብል ያድርገኝ ናንተ ቅሌት ወዳጅ ካልቀለሉ አትገኝ ፈቅር ደና ሰንበቴ ዋክም ብል ያድርገኝ ሁለቱ ሸቼን አለኝ የሰማቸው ማርማን ነው ናንዱ መሰምቶ መቻሌን አንዱም ሰው ማመን ነው ጥሩልኝ ውሻዬን ሰምቶ መቻልን ከእንግዲህ ከሰይ ቅሬ ከቶ ሰው ማመን ከእንግዲህ ከሰይ ቅሬ

ትዝታይነ ላንተ ትዝታይ ላንቺ የሚሏት ዘፈን የሚሏ ዘፈን ታጫውተኝ ናለች ብቻ የንስ ሆነ ታጫውተኛለች ብቻ የንስ ሆነ ሰው ወደልና ናፈቅርልና ሰው ወደልና ጭራሹን ሳስበው የበተናነ ልቤ የተሰበሰበው የበተናነ ልቤ የተሰበሰበው ከእንግዲህ ናልቀልም ካልቀልሉ አትገኝ ፍቅር ደህና ሰንበት ዋከን በል ያድርገኝ ናንተ ቅሌት ወዳጄ ካልቀልሉ አትገኝ ሁለቱ ሾቼን አሉኝ የስማቸው ማንማን ነው አንድም ሰምቶ መቻል አንዱም ሰማ ምን ነው ጥሩልኝ ውሻዬን ሰምቶ መቻልን ከእንግዲህ ሲቅር ከቶ ሰው ማመን ከእንግዲህ ሲቅር ከቶን ሰው ማመን ከእንግዲህ ሲቅር ከቶ ሰው ማመን